ይቅለለው የለም በህይወት አፍ ያስከፍት ነበር ባቲን ሲጫወት ካላመናችሁ ተመሰለ ቅጥፈት እማኝለውና የዲስ የጠጅ ቤት ሎተሪ ደረሰው ቻንስ ማድረግ አይታጣማ ይለካ እኔ ዲስ ያስቀርጥሎይ ጃማይካ ቡብ ማርሊ